እኔ የማልመው ዓለም የፍቅር ነው እንጂ የጥላቻ አይደለም። ያልተረገመ ህይወት ፍቅር የሞላው በደስታ ይኖራል።